0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: መስከረም 4 ቀን 2019 ዓመተ ምህረት ሰኞ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ከዶቼ ቬለ ቦን ከተማ የቀጥታ ስርጭት ስቱዲዮ እነሆ የምሽቱን ስርጭታችንን ጀምረናል። ለዓለም ዜናው ሂሩት መለሰ ተዘጋጅታለች። የአንድ ሰዓቱን ስርጭት በመምራት እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ቆያለሁ። ስርጭታችን የሚደመጥባቸው መስመሮቻችንን ላስታውሳችሁ፣ በሳተላይት በኢትዮ ሳት ላይ እንገኛለን። NSS 12 በ10985 ሜጋሄርዝ ሆሪዞንታል DW08 ላይ ፈልጉን። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ በተባለው አፕሊኬሽን ላይ እንገኛለን። ከዚህ በተጨማሪ የማህበራዊ ሚዲያ ተጠቃሚዎች በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ ፈልጉን። የቀጥታ ስርጭታችንን ታገኙታላችሁ። ሐሳብ፣ አስተያየት አሊያም ጥቆማ ልታጋሩን ትችላላችሁ። በዓለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ጥንቅሩ በዋግምራ በግጭትና ድርቅ ምክንያት የተፈናቀሉ ነዋሪዎች ወደ ተለያዩ ከተሞች እየተሰደዱ መሆናቸው፣ አዲስ ከሚመሰረተው ከኢትዮጵያ መንግስት ምን ይጠበቃል፣ በደቡብ ኢትዮጵያ ህዝቦች ክልል በኮንሶ ምንድነው የሆነው፣ እንዲሁም በህንድ የተካሄደው 18ኛው የብሪክስ ጉባኤና የኒው ዴሊው መግለጫ የተሰኙ ርዕሶችን ዜና መጽሔት ይዟል። ሳምንታዊው ማህደረ ዜና ዛሬ በአሜሪካ ላይ ስለደረሰው የአሸባሪዎች ጥቃት 25ኛ ዓመት ወይም የአሜሪካው የ9/11 ጥቃትን ይዘክራል። የስፖርት ዝግጅታችንም በሳምንቱ መጨረሻ የተካሄዱ ዓለም አቀፍ የስፖርት እንቅስቃሴዎችን ጨምቆ ያቀርባል። አድማጮች፣ አሁን ከሁሉ ቀዳሚ ወደ ሆነው ወደ ምሽቱ የዓለም ዜና ልውሰዳችሁ። ሂሩት መለሰ
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ያደረሱት በተባለ ጥቃት 5 ሰዎች ተገደሉ፣ ሌሎች 4 ደግሞ ቆሰሉ። ጥቃቱ የደረሰው ባለፈው አርብና ቅዳሜ በዞኑ ኮልሜ ወረዳ ኩርቦና ማሶያ በተባሉ ቀበሌዎች ውስጥ መሆኑን የዓይን እማኞች ለዶቼ ቬለ ተናግረዋል። የሱዳን ፈጥኖ ደራሽ ኃይል በመጻሩ አርኤስኤፍ እሁድ ለሊት ለሰኞ አጥቢያ በሱዳኑ የብሉ ናይል ግዛት ውስጥ ኢትዮጵያ ድንበር አቅራቢያ በሚገኘው በአልዳማዚን ከተማ የሰው አልባ አውሮፕላን ወይም የድሮን ጥቃት መፈጸሙን የዓይን ምስክሮችና የአካባቢው መንግስት አስታወቁ። የግዛቲቱ መንግስት አርኤስኤፍ አልዳማዚን ለማጥቃት ያደረገውን ሙከራ አክሽፈናል፣ ሁኔታውንም በቁጥጥር ስር አውለናል ሲል ተናግሯል። በኢራን የሚደገፉት የሁቲ አማጽያን ዛሬ ደቡባዊ ቀይ ባህር የሚገኙ ስልታዊ የሚባሉትን የሃኒሽ ደሴቶችን ተቆጣጠሩ። አማጽያኑ ወደፊት በመግፋት ጅቡቲ ከሚገኘው የዩናይትድ ስቴትስ ወታደራዊ ጦር ሰፈር 32 ኪሎ ሜትር ርቀት ላይ መድረሳቸው ተዘግቧል። ዜናው በዝርዝር። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ያደረሱት በተባለ ጥቃት 5 ሰዎች ሲገደሉ ሌሎች 4 መቁሰላቸውን የዓይን ምስክሮች ተናገሩ። ይኸው ባለፈው አርብና ቅዳሜ በዞኑ ኮልሜ ወረዳ ኩርቦና ማሶያ በተባሉ ቀበሌዎች የተፈጸመው ጥቃት በርከት ያሉ በተባሉና የነፍስ ወከፍ ጠመንጃ በያዙ ታጣቂዎች ተፈጽሟል ሲሉ የዓይን እማኞች ለዶቼ ቬለ ተናግረዋል። የዓይን እማኞቹ ታጣቂዎቹ የመኖሪያ ቤቶችን፣ ትምህርት ቤቶችንና የጤና ኬላዎችንም በሳት ማቃጠላቸውንም ገልጸዋል። ወደ አካባቢው ገቡ ያሏቸው ከብት ተሰርቆብናል የሚሉት ታጣቂዎች ሰዎች መግደላቸውንና የመሰረተ ልማት ማውደማቸውን የኩርቦና የማሶያ ቀበሌ ነዋሪዎች ለዶቼ ቬለ ተናግረዋል።
3: ትናንትናም ጭምር ሰው ሞቷል። ወደ 5 ሰው አካባቢ ህይወት አልፏል። እንደገና ደግሞ ወደ 4 ሰው አካባቢ ደግሞ ቆስሏል።
4: የማሶያ ቀበሌ ታች ሙሉ እርሻዎች ላይ ያለው ግጦሽ፣ ያለው ማንጎ፣ ያለው አለቆ እንዳለ ቡድ ቡድ ተቃጥሎ ከተኛ ቡድ ድረሷል። ሁለተኛ ደግሞ ወደ ቁርቦ ቀበሌ አካባቢ ቢቢዳይታም ይባል አካባቢ ላይ ከተኛ ቡድ ድረሷ ቤት ተቃጥሎ ትምህርት ቤትም ተቃጠለች፣ ጀርጅም ተቃጠለች፣ ጤና ገላም ተቃጠለ። ብሎ አርበግ ላይ ይባል አካባቢ ወደ 21 ቤቶች ተቃጥሏል። እና በጣም ከፍተኛ ውድመትና የሰው ንብረት የሰው ሞትም ደርሷል ማለት ነው።
2: የግድያውና የንብረት ውድመቱ መንስኤ ከብት ተዘርፎብናል የሚል ቢሆንም ማን እንደዘረፋቸው ግን የታወቀ ነገር እንደሌለ አንድ የኮንሶ ዞን ኮልሜ ወረዳ ነዋሪ ለዶቼ ቬለ ተናግረዋል። ታጣቂዎቹ ተነስተውባቸዋል ከተባሉት አንዱ የደቡብ ኦሞ ዞን በናጸማይ ወረዳ መሆኑ ተነግሯል። ሌላው የጥቃት አድራሾቹ መነሻ የተባለው የአሌ ዞን ከኮንሶ ዞን ጋር በሚዋሰንባቸው አጎራባች ቀበሌያት ውስጥ መጠቃቃቶች መፈጸማቸውን የዞኑ ሰላምና ጸጥታ መምሪያ ኃላፊ ለዶቼ ቬለ ማረጋገጣቸውን ሹዋንግዛው ጋየው ዘግቧል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። የሱዳን ፈጥኖ ደራሽ ኃይል በመጻሩ አርኤስኤፍ ውድ ለሊት ለሰኞ አጥቢያ በሱዳኑ የብሉ ናይል ግዛት ውስጥ በሚገኘው በአልዳማዚን ከተማ የሰው አልባ አውሮፕላን ወይንም የድሮን ጥቃት መፈጸሙን የአይን ምስክሮችና የሱዳን መንግስት አስታወቁ። ኢትዮጵያን በሚያዋስነው አልዳማዚን በሚገኝ አውሮፕላን ማረፊያ አቅራቢያ አንድ ድሮን ከወደቀ በኋላ ከባድ ፍንዳታ ማስከተሉን እሳት መያያዙንም አንድ የአይን ምስክር ተናግረዋል። ሁለት የአይን ማኞች ደግሞ ፍንዳታው ከእንቅልፋችን ቀስቅሶናል ብለዋል። የግዛቱ መንግስት እንዳስታወቀው ጠላት ያለው አርኤስኤፍ አልዳማዚን ኢላማው አድርጎ ለማጥቃት ያደረገው ሙከራ አክሽፈናል፣ ሁኔታውንም በቁጥጥር ስር አውለናል ብለዋል። አልዳማዚን በሱዳኑ ጦርነት በአንጻራዊነት ደህንነቷ የተጠበቀ ከተማ የነበረች ቢሆንም ባለፈው አመት ግን አርኤስኤፍ እና አጋሮቹ በኢትዮጵያ ድንበርና በስተሰሜን አቅጣጫ በኩል ወደ ከተማይቱ ጠንካራ ጥቃቶችን እየሰነዘሩ መሆኑን ኤፍፒ ዘግቧል። የቅርብ ጊዜው የቡድኑ የመጨረሻ ይዞታ ከአልዳማዚን 100 ኪሎ ሜትር ርቀት ላይ ነበረ። በሱዳን በብሉ ናይል የሚፈጸም ጥቃት ከኢትዮጵያ ግዛት የሚነሳ ነው ስትል በተደጋጋሚ ትከሳለች። ይሁንና ኢትዮጵያ የአርኤስኤፍ ተዋጊዎችን ታስጠጋለች መባሉን ታስተባብላለች። ሆኖም የሱዳን ምንጮች በቀላሉ መሻገር የሚያስችለው የሁለቱ ሀገራት ድንበር ለፈጥኖ ደራሹ ኃይልና ለአጋሮቹ ቁልፍ የአቅርቦት መተላለፊያ ነው ይላሉ። በኢራን የሚደገፉት የሁቲ አማጽያን ዛሬ ደቡባዊ ቀይ ባህር የሚገኙ ተጨማሪ ስልታዊ ደሴቶችን በመቆጣጠር ቁልፍ የተባለውን የባህር መስመር ይዞታቸውን አጠናክረዋል። አማጽያኑ ዛሬ የሃኒሽ ደሴቶችን መቆጣጠራቸው ሳውዲ አረቢያ ከኢራኑ ጦርነት በኋላ የሆርሙዝ ሰርጥ ሲዘጋ በአማራጭ የባህር ንግድ መስመርነት በምትጠቀምበት በባብ ኤል ማንዴብ ሰርጥ ፈጣን ግስጋሴ ላይ እንዲገኙ አድርጓቸዋል። የአማጽያኑ ወደፊት መግፋትም በአሁኑ ጊዜ ጅቡቲ ከሚገኘው የዩናይትድ ስቴትስ ወታደራዊ ጦር ሰፈር 32 ኪሎ ሜትር ርቀት ላይ ደርሰዋል። የሳውዲ መንግስት የሚደግፋቸው የየመን መንግስት ኃይሎች አማጽያኑን ለመመከት ቢዋጉም በአሶሲየትድ ፕሬስ ዘገባ መሰረት ግን ሁቲዎች ያለ ብርቱ መቋቋም ደሴቶቹን መቆጣጠር ችለዋል። አማጽያኑ ከባብ ኤል ማንዴብ በስተሰሜን 160 ኪሎ ሜትር ርቀት ላይ የሚገኙትን የሃኒሽ ደሴቶች የያዙት በመቶዎች የሚቆጠሩ የመንግስት ተባባሪ ኃይሎች ደሴቶቹን ለቀው ከወጡ በኋላ ነው። ከአንድ ሳምንት በፊትም አማጽያኑ የወደብ ከተማዋን ማካንና በባብ ኤል ማንዴብ ሰርጥ የሚገኘውን የማዩን ደሴትም ይዘዋል። ከዚህ ሌላ የሁቱ አማጽያን ከአንድ ወር በላይ የሳውዲ ነዳጅ ዘይት መሰረተ ልማቶችንና በቀይ ባህር የሚንቀሳቀሱ መርከቦችንም እየመቱ ነው። ይህም በዓለም አቀፍ ደረጃ በነዳጅ ዘይት ዋጋ ላይ ተጽዕኖ እያሳደረ ሲሆን፣ ኢራንም ከዩናይትድ ስቴትስ ጋር ለምታካሄደው ጦርነት አቅም እየሆናት እንደሆነ አሶሲየትድ ፕሬስ ዘግቧል። ይህ ዶቼ ቬለ ዲደብሊው ነው። የዩክሬኑን ግጭት እንዲቆም እገዛ ለማድረግ ዝግጁ መሆናቸውን የቻይናና የህንድ መሪዎች ለሩሲያው ፕሬዝዳንት ቭላድሚር ፑቲን እንደነገሯቸው ሩሲያ ዛሬ አስታወቀች። ክሬምሊን ዛሬ እንደተናገረችው የቻይናው ፕሬዝዳንት ሺጂንፒንግና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንት ካበቃው ከኒው ዴልሂው የብሬክስ ጉባኤ ጎን ለጎን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ባካሄዱት ውይይት ላይ የዩክሬኑ ግጭት እንዲቆም ለመርዳት ዝግጁ ሆነው በመጠባበቅ ላይ መሆናቸውን ነግረዋቸዋል። ፑቲንም ሁለቱ መሪዎች ላቀረቡት ሐሳብ በጣም አውንታዊ ምላሽ መስጠታቸው ተገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ኪቭ ይበልጥ እንድትለሳለስ ለሚያበረታቱ ማናቸውም ተጽዕኖ ማድረግ ለሚችሉ ሀገራት ሩሲያ ግልጽ ነበረች ብለዋል። ሩሲያ ከዩክሬን ጋር የሰላም ንግግር ለመጀመር ዝግጁ መሆኗን ትናገራለች። ይሁንና ምስራቅ ዩክሬን የሚገኙትን የቀሩትን የዶኔትስክን ግዛት አካላት በሙሉ ለመቆጣጠር እንደምትፈልግ አስታውቃለች። በአንጻሩ ኪቭ ግዛቷን አሳልፋ መስጠትን ትቃወማለች። የኢራን የአቶም ኃይል ጉዳዮች ድርጅት ምክትል ኃላፊ መሐመድ እስላሚ ቪየና ኦስትሪያ ዛሬ በተጀመረው ዓለም አቀፉ የአቶም ኃይል ተቋም በመጻሩ IAEA ጉባኤ ላይ እንዳይካፈሉ መታገዳቸውን ቴህራን አወገዘች። የኢራን የልዑካን ቡድን ተወካይ እስማኤል ራህማን ራሂም በጉባኤው ላይ ንግግር የሚያደርጉት እስላሚ ቪየና እንዳይገቡ ቪዛ መከልከላቸውን እንደ ድርጅቱ አባልነት ቴህራን ያላትን መብት በእጅጉ የሚጥስ ነው ሲሉ ኮንነዋል። ህጋዊ መሰረት የሌለው ያሉትን እገዳውንም የኦስትሪያንም ገጽታ የሚያበላሽ ብለውታል።
5: It further undermine Austria's overall
6: ይህ ድርጊት ኦስትሪያ ዓለም አቀፍ ድርጅቶችን ገለልተኛና ሙያዊ በሆነ መንገድ የማስተናገድ አጠቃላይ ገጽታውን ያዳክማል። አባል ሀገራት ስላስተናጋጁ ሀገር ያላቸው አመለካከትና አቋም ላይም ተጽዕኖ ያሳድራል። ይህ ውድቀት ምክንያታዊም ሊሆን የሚችል አይደለም። ምንም አይነት ህጋዊ መሰረትም የለም።
5: There is no legal basis for it.
2: አስተናጋጇ ኦስትሪያ ግን ለቪዛው ክልከላ ተጠያቂው የተባበሩት መንግስታት ኮሚቴ ነው ስትል ኃላፊነቱን ከራስዋ ላይ አወርዳለች።
7: Austria, although being only the host state,
6: ኦስትሪያ አስተናጋጅ ሀገር ብቻ ብትሆንም ለጉዞ እገዳው ልዩ ፍቃድ እንዲሰጥ ለጸጥታው ምክር ቤት ማዕቀብ ኮሚቴ ጥያቄ አቅርባ ነበር። ሆኖም ጥያቄው ውድቅ ተደርጓል። በዚህም ምክንያት ኦስትሪያ ያንደኛውን የኢራን ልዑክ አባል ወደ ግዛቷ እንዳይገባ ለመከልከል ተገድዳለች። በአጠቃላይ እኛ በደንብ የተደነገገ አሰራርን እንከተላለን። ለጥያቄዎች ማቅረቢያም ግልጽ የሆኑ የጊዜ ገደቦች አሉ።
2: የተባበሩት መንግስታት የጸጥታው ምክር ቤት የማዕቀብ ኮሚቴ በኢራን የኒውክሌር መርሃ ግብር ላይ ከዚህ ቀደም ተጥለው የነበሩ የተባበሩት መንግስታት ድርጅት ማዕቀቦችን ባለፈው ዓመት ነበረ ዳግም የጣለው። ከማዕቀቦቹ መካከል የጉዞ እገዳ፣ የጦር መሳሪያ እቀባ፣ የረጅም ርቀት ተወንጫፊ ሚሳኤሎች ገደብና ሀብት እንዳይቀሳቀስ ከማድረግና ከአቶም ቴክኖሎጂ ጋር የተያዙ ምርቶች ላይ የተጣሉት እገዳዎች ይገኙበታል። በኢራን ላይ ዳግም የተጣሉትን እነዚህን ገደቦች ኢራን፣ ሩሲያና ቻይና ህጋዊ አይደሉም ሲሉ ተቃውመው ነበረ። በዓለም አቀፉ የአቶም ኃይል ተቋም የአሜሪካን አምባሳደር ዌልስ ግሪፍስ ኦስትሪያ ገደቡ ለኢራኑ ኃላፊ በልዩ ፈቃድ እንዲነሳ ብትጠይቅም ዋሽንግተን ግን ለኮሚቴው ተቃውሟን በማሰማቷ ጥያቄው ተቀባይነት ሳያገኝ መቅረቱን አስታውቀዋል። ይህ ዶች ቨለ DW ነው። ከዶች ቨለ ዜናውን ለማብቃት ነው ዋና ዋና እርሶቹን በድጋሚ። በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ያደረሱት በተባለ ጥቃት 5 ሰዎች ተገደሉ፣ ሌሎች 4 ደግሞ ቆሰሉ። ጥቃቱ የደረሰው ባለፈው አርብና ቅዳሜ በዞኑ ኮልሚ ወረዳ ኩርቦና ማሶያ በተባሉ ቀበሌዎች ውስጥ መሆኑን የዓይን እማኞች ለዶች ቨለ ተናግረዋል። የሱዳን ፈጥኖ ድራሽ ኃይል በመጻሩ አርኤስኤፍ ውድለሊት ለሰኞ አጥቢያ በሱዳኑ የብሉ ናይል ግዛት ውስጥ ኢትዮጵያ ድንበር አቅራቢያ በሚገኘው በአልዳማዚን ከተማ የሰው አልባ አውሮፕላን ወይም የድሮን ጥቃት መፈጸሙን የዓይን ምስክሮችና የአካባቢው መንግስት አስታወቁ። የግዛቲቱ መንግስት አርኤስኤፍ አልዳማዚን ለማጥቃት ያደረገውን ሙከራ አክሽፈናል፣ ሁኔታውንም በቁጥጥር ስር አውለናል ሲሉ ተናግረዋል። በኢራን የሚደገፉት የሁቲ አማጽያን ዛሬ ደቡባዊ ቀይ ባህር የሚገኙ ስልታዊ የሚባሉትን የሃኒሽ ደሴቶችን ተቆጣጠሩ። አማጽያኑ ወደፊት በመግፋት ጅቡቲ ከሚገኘው የዩናይትድ ስቴትስ ወታደራዊ ጦር ሰፈር 32 ኪሎ ሜትር ርቀት ላይ መድረሳቸው ተዘግቧል። ዜናው በዚሁ አበቃ።
1: የምሽቱን የዓለም ዋና ዋና ዜናዎችን ያሰማችንን ሂሩት መለሰን እናመሰግናለሁ። በመከታተል ላይ ያላችሁት ዶች ቨለ DW ነው።
0: የዜና መጽሔት
1: የመጀመሪያው ዘገባችን የተፈናቃዮችን በዋግምራ ነው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአጸገብጂና አበርገል የወረዳ ነዋሪዎች ከአምስት ወራት በፊት በአዴን አገው ሸንጎ ታጣቂዎችና የመንግስት ኃይሎች መካከለ በተከሰከሰ ግጭት ምክንያት ተፈናቅለው በሰቆጣ ከተማ ተጠልለው ቢቆዩም የመንግስት ሰብአዊ ድጋፍ ባለም ቃቱ ድርቁም በመጠናከሩ ወደ አዲስ አበባ ባህር ዳር ደሴና ጎንደር እየተሰደዱ መሆናቸውን ተናግረዋል። ተፈናቃዮቹ ከዚህ ቀደም የሚበላ ማጣታቸውን ሲናገሩ መቆየታቸው ይታወቃል። የደሴው ወኪላችን ኢሳያስ ገላው ተጨማሪ ዘገባ አለው።
8: የአዴን ወይም አገው ሸንጎ ታጣቂዎች ከሚያዝያ ወር 2018 ዓመተ ምህረት ጀምሮ በቁጥጥር ስር የዋሏቸው በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የጻግምጅና በርገሌ ወረዳ ነዋሪዎች ጦርነትን ሽሽት ያለፉትን አምስት ወራት በሰቆጣ ከተማ ተፈናቅለው ቢቆዩም በመንግስት ምንም አይነት ሰብአዊ ድጋፍ እየቀረበ ባለመሆኑ አዲስ አበባን ጨምሮ ወደ ሌሎች ዋና ዋና ከተሞች እየተጓዙ መሆኑ ተነገረ። ከተፈናቃዮቹ አንዱ የሆኑት ወይዘሮ ብሩ አገዘም በአካባቢው ያለው ድርቅ መጠናከር ሁሉን ወደ ስደት እንዲገባ ምክንያት ሆኗል ይላሉ።
9: ነው ያለን። ሀገራችንም በቃ በጣም ድርቁም በስተዋል። ተፈነቃይ ሆነው ጣለት በስተዋል። ያለው ህዝብም ጠፍቶ ወደ ስደት እየሄደ ነው ያለው። ተማሪ ሁላ ትምህርቱን አቋርጦ ወጥቶ እየሄደ ነው ያለው። የሚበላው የሚጠጣው ሲያጣ ጊዜ ባህር ዳር፣ አዲስ አበባ፣ ወደ ደሴ ሁሉም ማሳድሮን ሀገር ይሄዳል፣ ወደ ጎንደር ይሄዳል። ይሸክሉም ይሸክላሉ፣ ደካማውም መጃቱንም ለምኖ ይበላሉ።
8: ሌላው አስተያየታቸውን ለዶቼ ቬለ የሰጡት አቶ ይግዛው ኪሮስም አሁን ላይ በአካባቢው ከመስከረም አንድ ጀምሮ ለሁለት ቀናት በአዴን ታጣቂዎችና በመንግስት ኃይሎች መካከል ጦርነት መኖሩን ይገልጻሉ።
10: አሁን መግዛን ጊዜም ተጀምሮ ነው የተመለሱት። ትናንትናም እንደዛ ነው። ኪዳነ ምሕረት ነው የሚባለው ጥራሌ አካባቢ ወደ ሰቆጣ መስመር ነው። ከአብርገለ ወደ ሰቆጣ ምልሻም አለ መከላከያም አለ። ግን መከላከያ ነው መሰለኝ ረብሮ መልሳቸው። እነሱ ያሉበት ቦታ እኮ ነው መጥቶ ነበር።
8: በአካባቢው የክረምት ዝናብ ወቅቱን ጠብቆ አለመጣሉ ለተፈናቀለው ማህበረሰብ ተጨማሪ ጉዳት ነው ያሉት አቶ ይግዛው፣ ማህበረሰቡም አካባቢውን በመልቀቅ መሰደዱን ይናገራሉ።
10: አሁን ወደ አዲስ አበባ ጉዞ ጀምሮ ዜና ከረመውላ ወደዛ ማሄድ ሁሉ ወደዛ ባህር ዳርና ወደ በአድፋ እየተጓዘ ነው። ዳራ ምክንያት ምንም የለም። ከአሁን እኮ ክረምት ሁላ ነው ሁላ እኮ ነው የሌለ ሆነ ድርቅ ሆነ እኮ ነው ያለው። አሁን መሽላ በቅሎ የነበረ ሁላ እንግዲህ ሊታቂ ነው ምንም አይሆንም እያሉ ነው ግማሽ።
8: ነገ በሚጀምረው የ2019 የትምህርት ዘመን የመጀመሪያ ቀን የትምህርት ውሎ ትምህርታቸውን ይጀምራሉ የተባሉ ህጻናት ቤተሰቦቻቸውን ተከትለው ወደ ከተሞች በስደት መሄዳቸውን የሚናገሩት የጻግምጅ ወረዳ 06 ቀበሌ የትምህርት ቤት ርዕሰ መምህር የሆኑት አቶ ዘውዱ ግርማይ ናቸው።
11: አሁን ዛሬ ትምህርት ጀመር ነበረ በክላቀስንትኑ በካላንደሩ መሰረት ምጣ ተማሪ አላገኝንም። ያው ምዝገባው ምቅርን አላሳካንም ገና የሚመዘገብ ተማሪ ራሱ አጥተን፣ ምክንያቱም ግማሹ ተቆጣ ተፈናቅሏል፣ ግማሹ ወደ ትላልቅ ከተሞች ተፈናቅለው ሄደዋል። ያሉትም ያው ያሉትም ከወሳዊ አንጻር ጋር ልጆቻቸውም ደግሞ አፈሳ ነገርም ስላለ ስጋት ጋር ተያይዞ ተደቅምባቸው ያው እየላኩልን አይደለም።
8: አሁን ላይ የጻግምጅና በርገሌ ወረዳን ተቆጣጥረው ያሉ የአዴን ታጣቂዎች ማህበረሰቡ ላይ የዘመቻ መዋጮ ወስኗል የሚሉት የአካባቢው ነዋሪ፣ ይህም ካለው ድርቅና ችግር ጋር ተያይዞ ፈታኝ ነው ይላሉ።
12: በዚህ በስበርት ግጭት ምክንያት ያው ተፈናቅለው ነው ያሉት ማህበረሰቡ። ለተፈጥሮ ምስልም ዝሮዝሮ ሰዊ ሁኔታ ዝናብም አላገኝም። ያው ዝሮዝሮ ዝናብ እጥረት አለ። እዚህ ተቸግሮ ነው ያለው። ግማሽ ተፈናቅለው ግማሽ ያለችውን ደግሞ እያደረገ ነው ያለው። በዛ ላይም ደግሞ ሌላ ሀይል እዛ ያለው እሱ ደግሞ ሎጂስቲክ ያሰባስባል። አንድ ሰው አንድ ፍየል እና 2000 ብር አምስት አሳ እያሉ ያሰባስባሉ። ዝሮዝሮ ችግር ላይ ነው ያሉት። እንግዲህ
8: በዋግምራ ብሔረሰብ አስተዳደር ዞን ከጻግምጅ፣ አበርገሌ፣ ወፍላ፣ ኮረምና አላማጣ ከተማን ጨምሮ ከአምስት ወረዳዎች የተፈናቀሉ ቁጥራቸው 56,000 የሚደርሱ ተፈናቃዮች የምግብ ድጋፍ እየተደረገላቸው መሆኑን ከዚህ ቀደም ከዶቼ ቬለ ጋር ቆይታ የነበራቸው የዞኑ አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ ተናግረው ነበር። አሁንም ተፈናቃዮችን ለተጨማሪ ስደት የዳረጋቸውን የምግብ ድጋፍ አለመኖር ምክንያት ልንጠይቃቸው በተደጋጋሚ ብንደውልም መልእክት ብንልክም ምላሽ ለመስጠት አልወደዱም። ለዶቼ ቬለ ዘገባ ኢሳያስ ገላው።
1: ኢትዮጵያን ለሚቀጥሉት አምስት ዓመታት የሚመራው መንግስት በዚህ በያዝነው መስከረም ወር ይመሰረታል ተብሎ ይጠበቃል። ይህ የመንግስት ምስረታ በሰሜን ኢትዮጵያ አዲስ የጦርነት ድባብ በሚስተዋልበትና በአገሪቱ ሶስት ክልሎች አሳሳቢ የጸጥታ ሁኔታ በሚታይበት፣ የአማጽያን እንቅስቃሴ ዛሬም በሚስተዋልበት ወቅት መሆኑ ነው። ስዩም ጌቱ ከአዲስ አበባ ዘገባ ልኮልናል።
13: ባሳለፍነው ግንቦት ወር በተካሄደው ጠቅላላ ምርጫ ላይ ከፍተኛውን ድምጽ በማግኘት ምርጫውን በማሸነፍ ለመንግስት መስረታው ብቁ ስለመሆኑ ምርጫውን ባስፈጸመው የኢትዮጵያ ብሔራዊ ምርጫ ቦርድ ታወጀለት ገዢው ብልጽግና ፓርቲ በተያዘው ራ መስከረም የመጪው 5 ዓመታት መንግስት እንደሚመሰረተው ይጠበቃል። በዚህ የሚመሰረተው አዲስ መንግስት ላይ ሰፋፊ የሚጠበቁ አበይት የቤት ስራዎች ስለመኖራቸው የሚነገርለት ሲሆን፣ አገሪቱ ውስጥ ፈተና ሆኖ የቀጠለው የሰላምና ጸጥታ ጉዳይ ግን ከሁሉም ጉዳዮች በላቀ መልኩ የጎላ ስፍራ የተሰጠው ነው። በምርጫው በተለሳለሰ መልኩ ተሳትፎ ባደረገው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ውስጥ በከፍተኛ አመራርነት የሚያገለግሉት ፖለቲከኛ ሙላቱ ገመቹ እንደሚሉት ለአሁናዊው የፖለቲካና ጸጥታ መፍትሄው ውይይት ነው።
14: ለዚህ ሀገር መፍትሄው ምንድን ነው የሚለው ጄኑዊን የሆነ የፖለቲካ ውይይት ነው ብለናል። የኢኮኖሚ ሪፎርም ብቻም ሳይሆን የፖለቲካ እንቆቅልሹ ካልተፈታ የእኛ ችግራችን ይቀጥላል ብለናል። ይህን ለማድረግ ደግሞ አሁን ሀገሪቷን የሚመራው መንግስትና ፓርቲ ቁጭ ብሎ ጄኑዊን የሆነ ውይይት ማካሄድ ነው። የሚግባቡ ሰዎችን መርጦ አብሮ መወያየትም ሳይሆን እንደ ጠላት የሚቆጠሩትንም ሁሉ ለሀገሪቷ ሰላም፣ አንድነት፣ ለወደፊት ቀጣይ ህልውና ሲባል ክኒኗን ውጦ አብሮ ተወያይቶ ሰላም መፍጠር ነው። ይህ ካልሆነ በስተቀር ነገሮቹ ሁሉ ቁጥጥር ውጪ ሊሆኑ ይችላሉ፣ አገሪቷ ላይም ከፍተኛ ችግር ሊመጣ ይችላል የሚል ግምት ነው ያለኝ።
13: ሌላው አስተያየት ሰጪ የፖለቲካ ሳይንስ ባለሙያ የሆኑት አቶ ሰለሞን ተፈራ በፊናቸው የአዲሱ መንግስት ትልቁ ሚና በምርጫው ወቅት አሳካለሁ ብሎ ለህዝብ የገባላቸውን ቃል መፈጸም ሊሆን ነው የሚገባ ይላሉ።
15: በምርጫ ነው ይህ እነዚህ ያሳካለሁ ብሎ በኢኮኖሚ ማህበራዊ በውጭ ጉዳይ ፖሊሲ አጠቃላይ የአንድ ሀገር እድገት ከዚህ ደረጃ ወደዚህ ደረጃ አሻሽላለሁ፣ የዜጎችን ኑሮ አሻሽላለሁ፣ የኢትዮጵያን ብሔራዊ ጥቅም ወይም ደግሞ እነዚህ ጉዳይ ላይ ብሔራዊ ጥቅም አስከብራለሁ ብሎ ራሱን ፖሊሲ ያቀርባል። ሀሳቡን ይሸጠ ሀሳቡን ከሸጠ በኋላ ተመረጠ መንግስት በዛ መሰረት የነበረው መንግስት ልመረጥ ይችላል፣ ወይም ደግሞ ያኛው መንግስት ተቀይሮ ሊሆን ይችላል። አሁን በኢትዮጵያ ኮንቴክስት በፊት የነበረ መንግስት ፓርቲ በምርጫ አሸንፏል። ስለዚህ በህዝብ እንደራሴ ውስጥ ያሉ አዲስ ሀሳብ ይዞ ነው የሚቀርበው። በተለይ ኢትዮጵያ ደግሞ ሲሆን በቀጠና ሁኔታ የኢትዮጵያ ብሔራዊ ጥቅም፣ ስለዚህ መንግስት ሲመሰረት ህዝቡ ቃል የገባ ሁኔታ የህዝብ አደራ ሊያሳካ ይችላል ብሎ የሚያስቡ አመራሮች መመደብ ይችላል፣ መንግስት ማዋቀር ይችላል ማለት ነው። የኑሮ ሁኔታ እንደማሻሻል ቃል ገብተዋል። በትምህርት ዘርፍ፣ በትምህርት ተደራሽነት፣ በኢኮኖሚ እነዚህን የገባን ቃል በተግባር ማሳየት ነው የሚጠበቅበት።
13: ከሁሉ ተግባራት አስቀድሞ ግን ከመንግስት የሚጠበቀውና ለአሁናዊ የጸጥታና ደህንነት ችግሮችም ሆነ ለኢኮኖሚ ፈተናዎች ምላሽ የሚሆነው ፖለቲካዊ ውይይት ከተካሄደ ብቻ ነው የሚለውን አስተያየታቸውን የሰጡት ፖለቲከኛ ሙላቱ ደግሞ በአዲሱ ዓመት ዋዜማ የተለቀቁት እስረኞች ለዚህ መልካም ምሳሌ ሆኖ ሊጠቀስ እንደሚችል አብራርተዋል።
14: ይሄ በጣም የሚመሰገን ነው። ሰዎች ታስረው ህሊና እስረኛ የሆኑትም ሁሉ እስር ቤት ያሉት በአካልም ፊዚካል ያሉት ሁሉ መፈታታቸው ተገቢ ነው እንላለን። ይሄ የሚመሰገን ነው። ይሄ ተግባር እንደዚሁም ደግሞ ከሌሎች ጋር ቁጭ ብሎ ጫካ ካሉት ሰዎች ጋርም ሁሉ በየቦታው እኮ ጠበንጃ ወድሮ ጸጥታውንም የሀገሪቷን ሰላም የሚነሱት ጋርም ቁጭ ብሎ መወያየትና ነገሮችን መፍታቱ ነው የሚሻለው ነው የምንለው እና ስለዚህ ነገሩን ሁሉ ሊቆርጥ የሚችልና ዘላቂ የሆነ ሰላም ሊያመጣ የሚችለው መነጋገር ነው የምንለው።
13: ሀገሪቱን የሚመራው መንግስት ለመመስረት ጊዜው በደረሰበት በአሁኑ ወቅት በሀገሪቱ በርካታ ስፍራዎች የሚስተዋለው ግጭት አለመረጋጋት እልባት እንደሚሹና ምርጫው ባልተካሄደበት አካባቢዎች ላይ የማሟያ ምርጫ እንዲደረግ በተለያዩ ዲሞክራሲያዊ ተቋማት ተጠይቋልም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ። አዲስ አበባ
1: ከዓለም ዜና እንደተከታተልነው በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን ታጣቂዎች ያደረሱት በተባለው ጥቃት 5 ሰዎች ሲገደሉ ሌሎች 4 ቆስለዋል። ሸዋን ግዛው ወጋየው ከሐዋሳ ዝርዝር ዘገባውን ልኮል።
16: አቶ ዳኛቸው ገለቦ በኮንሶ ዞን ኮልሜ ወረዳ የኩርቦ ቀበሌ ነዋሪ ናቸው። ባለፈው አርብና ቅዳሜ በቀበሌያቸው ጥቃቱን ያደረሱት በቁጥር በርከት ያሉና የነፍስ ወከፍ መሳሪያ የታጠቁ ናቸው ይላሉ። ታጣቂዎቹ ወደ ቀበሌዎቹ የገቡት ከጎራባች አሌ ዞንና ከደቡብ ኦሞ ዞን በናጸማይ ወረዳ በመነሳት መሆኑን የጠቀሱት ነዋሪው ምክንያታቸው ደግሞ ከብት ተሰርቆብናል የሚል ነው ብለዋል።
17: ከብቶች ተወሰዱ በሚል ነው እንግዲህ ግጭቱ የተቀሰቀሰ። ተዘረፈ የተባለው ግን ማን እንደዘረፈ አሁን የኮልሜ ሰው ይሁን ያ ሰው ይሁን ወይም ደግሞ ሌላ ሰው ሌላ ሌባ ይሁን አይታወቅም፣ አልተለየም። ገብቶችም ራሱ ማን እንደዘረፈ ነገር ግን በአንድ በኩል ያለው ከበላይ በኩል በቁርቆና አሁን ትንሽ ፕሪቬት አንትባል ሁለቱ የተቃጠሉ ከበሪያት አሉ። በዛ በኩል የመጣው ከአሊ የመጡ ናቸው። በታች በኩል ደግሞ በመቶ የሚል አካባቢ ያለው ደግሞ በእናሰማ የመጡ ናቸው።
16: በአካባቢው አልፎ አልፎ የከብት መሰራረቅ እንዳለ የሚናገሩት የቀበሌያቱ ነዋሪዎች፣ ነገር ግን በሁለቱ መስተዳድር አመራሮች የተሰረቁ ከብቶች ተፈልገው ለየባለቤቶቻቸው የሚመለሱበት ሁኔታ መኖሩን ጠቅሰዋል። ከብት ተሰርቆብናል የሚለውን እንደ ምክንያት በመጠቀም ታጥቀው ወደ አካባቢው ገቡ ያሏቸው ቡድኖች ሰዎች መግደላቸውንና የመሰረተ ልማት ማውደማቸውን ነው የኩርቦና የማሶያ ቀበሌ ነዋሪዎች ለዶቼ ቬለ የተናገሩት።
17: እንግዲህ እስካሁን ትናንትናም ጭምር ሰው ሞቷል። ወደ 5 ሰው አካባቢ ህይወት አልፏል። እንደገና ደግሞ ወደ 4 ሰው አካባቢ ደግሞ ቆስሏል።
4: የማሶያ ቀበሌ ታች ሙሉ እርሻዎች ላይ ያለው ግጦሽ፣ ያለው ማንጎ፣ ያለው አለቆ እንዳለ ሙሉ በሙሉ ተቃጥሎ ከፍተኛ ጉዳት ደርሷል። ሁለተኛ ደግሞ ወደ ቁርቦ ቀበሌ አካባቢ ቢቢዳይታ የሚባል አካባቢ ላይ ከፍተኛ ጉዳት ደርሷል። ቤቶች ተቃጥሎ ትምህርት ቤትም ተቃጠለች፣ ቸርችም ተቃጠለች፣ ጤና ኬላም ተቃጠለ። ብሎ አርበግላ ላይ ባለው አካባቢ ወደ 21 ቤቶች ተቃጥሏል እና በጣም ከፍተኛ ውድመትና የሰው ንብረት የሰው ሞትም ደርሷል ማለት ነው።
16: ዶቼ ቬለ ታጣቂዎቹ ተነስተውባቸዋል ከተባሉት ሁለት አጎራባች አካባቢዎች አንደኛው ከሆነው በደቡብ ኦሞ ዞን በና ጸማይ ወረዳ በኩል ጉዳዩን ለማጣራት ሞክሯል። የበና ጸማይ ወረዳ ዋና አስተዳዳሪ አቶ ዮሐንስ ጋሹ፣
18: የእኛ ማህበረሰብ እንደዚህ አይነት ጥቃት ፈጽሞ ማያውቁም፣ ሌሎች ጣልቃ የገቡ አካላት እንዳሉ የሚያሳይ ሁኔታዎች አሉ። በተለይ እዛ አካባቢ ተፈናቅለው የመጡ ያለ ማህበረሰብ አካላት ይህንን በዋናነት ጉዳዩን እያስተባበሩ እንዳሉ እያየን ስለሆነ እሱን ከእነሱ ጋር የተወያየን ነው። ሁሉም አካባቢዎች ውይይት ተደርጎ ይሄ መቆም እንዳለበት እየተነጋገርን ያለ ነው።
16: ሌላኛው የታጣቂዎቹ መነሻ ነው የተባለው የአሌ ዞን ግን በአዋሳኝ የኮንሶ ዞን ቀበሌያት ውስጥ መጠቃቃቶች መፈጸማቸውን የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ሀሊፍ ራኪሌ ለዶቸቬል ያረጋግጠዋል። ቅድሚያ አካባቢውን በማረጋጋት ላይ እንደሚገኙ የተናገሩት ኃላፊው የድርጊቱን ፈጻሚዎች ለሕግ የማቅረብ ስራ እንደሚሰራ ገልጸዋል።
19: መጀመሪያም ስለሆነ አካባቢው መረጋጋት ነው። ወንጀለኛ ስለ ወንጀለኛ ነው ብለተሰማ ማለት ነው። ቀጠናው በሙሉ ሰላም ሆናል። ከዛ በኋላ ነው ወደዛ የሚመጣው። ጥፋተኞች ለህግ ከመቅረባቸው የሚያጠፋቸው ምንም ነገር የለም። ይቀርባሉ። ይሄ በመዋቅር በኩል ዝም የሆነ አቋም አለ። ይህ ወደዛ ለማምጣት ግን አሁን መጀመሪያ አካባቢው የተረባበሸ ስለሆነ እሱማ ያስቸው ይሄ ነው።
16: በሁለቱ ቀበሌያት ጥቃት ለማድረስ አስቀድሞ ዝግጅት እየተደረገ ስለመሆኑ አመላካች እንቅስቃሴዎች እንደነበሩ የተናገሩት አንድ ሌላ የማሶያ ቀበሌ ነዋሪ ከሳምንት በፊት ስጋታቸውን ለኮልሜ ወረዳ አስተዳደር አሳውቀው እንደነበር ጠቅሰዋል።
20: አመላካቾች ነበሩ እና ደግሞ ለወረዳም ሪፖርት እያደረግ አቤቱታን እያቀረብ ሆኖ ደግሞ ለነሱ ወደ ላይ ያስተላልፋሉ አያስተላልፉም እኛ የምናውቀው ነገር የለም። ህብረተሰቡን መንገድ ወጥቶ መንገዱን እየሰራ ትኩስ ተከፈቶብን ቀጠለ። በማሶያ በኩልም ትኩስ ተከፈተ።
16: ዶቼ ቬለ የኮንሶ ዞን መስተዳድር ጥቃቱን አስቀድሞ መከላከል ያልቻለበትን ምክንያት ከዞኑ አመራሮች ለማጣራት ሞክሯል። ነገር ግን የኮልሜ ወረዳ ዋና አስተዳዳሪ አቶ ፍቅሩ ብርሃኑ ትንሽ ቆይታችሁ ደውሉ ባሉት መሰረት ቢደወልላቸውም ጥሪ ሳይመልሱ ቀርተዋል። በተመሳሳይ ለኮንሶ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ገዛኝ ፎራናም ለዞኑ ዋና አስተዳዳሪ አቶ ገለቦ ጎልቱሞ ቢደወልላቸውም ስብሰባ ላይ መሆናቸውን በመጥቀስ ምላሽ መስጠት እንደማይችሉ ገልጸዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: ህንድ ኒው ዴሊ ላይ የተካሄደው 18ኛው የብሪክስ ስብሰባ መግለጫ በማውጣት ተጠናቋል። የብረስልስ ወኪላችን ገበያው ንጉሴ ዘገባ አለው።
21: በህንድ ኒው ዴሊ የተካሄደው ኢኮኖሚያቸው በማደግ ላይ ያሉ የደቡባዊ ንፍቀ ክበብ አገሮች ስብስብ በእንግሊዝኛ ምህጻሩ ብሪክስ 18ኛ ጉባኤ ባለብዙ ወገንና አሳታፊ ዓለም አቀፍ ስርዓት እንዲፈጠር በመካከለኛው ምስራቅ ያለው ውጥረት እንዲረግብና በሌሎች አካባቢዎች ያሉ ግጭት ጦርነቶችም እንዲቆሙና ልዩነቶች በድርድር እንዲፈቱ የሚጠይቅ መግለጫ በማውጣት ተጠናቋል። እንደ አውሮፓ አቆጣጠር በ2006 ዓ.ም በብራዚል፣ ሩሲያ፣ ህንድና ቻይና በኋላም ደቡብ አፍሪካ ተጨምራበት የተቋቋመው ስብስብ በአሁኑ ወቅት ኢራንን፣ የተባበሩት አረብ ኤሚሬቶችን፣ ግብፅንና ኢትዮጵያን ጨምሮ 11 አባሎች ያሉት ሲሆን በጉባኤው ግን ሌሎች 10 አገሮችና የዓለም አቀፍ ድርጅቶች ተወካዮችም በታዛቢነት ተካፍለዋል። የስብስቡ መነሻ ዓላማ በምዕራባውያን ተጽዕኖ ስር የወደቁትን ዓለም አቀፍ የኢኮኖሚና የፋይናንስ ተቋማት እንዲሻሻሉ ለማድረግና ባለብዙ ወገን ያለም አቀፍ ስርዓት እንዲፈጠር ለማገዝ እንደሆነ ይገለጻል። የስብስቡ አገሮች ህዝብ ብዛት ያለም ህዝብ ግማሽ ያህል ሲሆን በኢኮኖሚውም ያለም አጠቃላይ ምርት ወይም ጂዲፒ 40% የሚይዝ በመሆኑ ዓለም አቀፋዊ ተጽዕኖው ቀላል እንደማይሆን ነው የሚታመነው። በአባሎቹ አገሮች መካከል ያሉ የድገትና የፖለቲካ ልዩነቶችና የጥቅም ግጭቶች ለምሳሌ በህንድና ቻይና፣ በኢራንና በተባበሩት የአረብ ኤሚሬቶች መካከል ያሉ ልዩነቶችና አንዳንዴም ግጭቶች ስብስቡን እንዳይከፋፍሉት ግን ስጋት ፈጥሮ ቆይቷል። ቀዳሚ የቡድኑ አባል የሆነችው የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ግን የብሪክስ ጥንካሬ የሚመነጨው እንደውም ከልዩነቱ ነው። በጉባኤው ላይ ባደረጉት ንግግር እንደገለጹት
3: The greatness of BRICS lies not in the fact that we are the same, but precisely in the fact that we are different.
21: የብሪክስ ጥንካሬ የሚመነጨው ከአንድ አይነትነታችን ሳይሆን ይልቁንም ከልዩነቶቻችን ነው። የተለያዩ ሀገሮችን፣ የተለያዩ ስልጣኔዎችን፣ የተለያዩ የፖለቲካ አስተሳሰቦችን፣ የተለያዩ የእድገት ደረጃዎችን ነው የምንወክለው። የምንወክለው ግን ያረጋግጠው ልዩነቶቻችን የማይከፋፍሉ መሆናቸውን ነው። በሉዓላዊነታችን ሳንደራደር ልንተባበር ያለምንም የፖለቲካ ቅድመ ሁኔታ ንግድን ልናሳልጥ የምንችልበት ነው በማለት ብሪክስ ማንም ሀገር ምስራቅ ወይንም ምዕራብ፣ ሰሜን ወይም ደቡብ ለመምረጥ የማይገደድበት መሆኑን ገልጸዋል። ሆኖም ግን ብሪክስ በምዕራባውያን ዘንድ እንደ ተፎካካሪ ብቻ ሳይሆን እንደ ባላንጣ እንደሚታይ ነው የሚነገረው። ዶላርን የሚተካ የብሩኑ የጋራ የመገበያያ ገንዘብ ወይንም ከረንሲ የማውጣት ህቅድም ሊኖረው ይችላል የሚል ስጋት በተለይ ከአሜሪካ በኩል እንዳለም ይጠቀሳል። ይሁን እንጂ ዶላርን በሌላ ገንዘብ ወይም ከረንሲ የመቀየሩ ሳቢም ሆነ ምዕራባውያንን በባላንጣ የመመልከቱ ሁኔታ የሁሉም አባል አገሮች ፍላጎት እንዳልሆነ ነው የኒው ደልሂው ጉባኤ አረጋግጧል የተባለው። የህንዱ ጠቅላይ ሚኒስትር ናሪንድራ ሞዲ ብሪክስን ጸረ ምዕራባውያን አድርጎ መመልከት እንደማይገባ አጥብቀው ሲያስገነዝቡ ተሰምተዋል። የጉባኤው አባላት በመካከላቸው ያሉ ልዩነቶችን አቻችለው የጋራ መግለጫ ማውጣታቸውና በዓለም አቀፍ ጉዳዮች ላይ የአንድነት ድምፅ ማሰማታቸው ዋናው የጉባኤው ስኬት ተደርጎ ተወስዷል። በዚህ በኩል ህንድና መሪዋ ጠቅላይ ሚኒስትር ሞዲ በዓለም አቀፍ ዲፕሎማሲ ያላቸው ቦታ አስተዋጽኦ እንዳደረገ ነው የሚነገረው። አሜሪካዊ የፖለቲካ ሳይንስ ምሁርና ጸሐፊ ሚስተር ላን በርሜር ህንድ ጉባኤው እንዲሳካና ከምዕራባውያን ጋር ያለው ፍጥጫም እንዲለዝብ ለማድረግ ያስቻላትን ምክንያት ሲያስረዱ
5: India has done a very capable job.
21: ህንድ ከአሜሪካ ጋር ያላትን ወዳጅነትና አጋርነት በሚመለከት ጥሩ ስራ መስራቷ ብቻ ሳይሆን ጃፓንን ጨምሮ ከሰባቱ የበለጸጉ የምዕራብ አገሮች ጋር ጥሩ ግንኙነት አላት። በዚያ ላይ ህንድ የደቡባዊው ንፍቀ ክበብ መሪ ሆና ነው የምትወሰደው በማለት ጉባኤው አንድነቱን ጠብቆ ብቻ ሳይሆን ከምዕራባውያን ጋርም በጠላትነት እንዳይፈራረጅ ማድረግ የተቻለበትን ሁኔታ አንስተዋል። ጉባኤው በሩሲያና ዩክሬን እየተካሄደ ያለው ጦርነት እንዲቆምና ልዩነቶች በድርድር እንዲፈቱ፣ በመካከለኛው ምስራቅ ያለው ሁኔታም እንዲበርድና ሰላም እንዲሰፍን ለሁሉም ወገኖች ግን ስም ሳይጠቅስ ጥሪ አስተላልፏል። በፍልስጤም ጉዳይ ግን የሁለት መንግስታት የመፍትሄ ሐሳብን ሁለቱም ወገኖችና ዓለም አቀፉ ህብረተሰብ ትኩረት ሰጥተው ሊሰሩበት የሚገባ መሆኑን ጉባኤው በግልጽ ነው ያሳሰበው። ገበያው ንጉሴ ለዲደብሊው ብራስልስ።
1: አድማጮች፣ የዜና መጽሔታችንን እዚህ ላይ አጠቃልልን። ወደ ሳምንታዊው ማህደረ ዜና ስናልፍ አዘጋጁ ንጋሽ መሐመድ የአሜሪካው የሽብርተኞች ጥቃት 25ኛ ዓመት ይለናል። አብረን እንከታተል። መልካም ቆይታ።
0: ማህደረ ዜና።
22: የዩናይትድ ስቴትስን ሁለት ትላልቅ ከተሞችን ያሸበረው ጥቃት 25ኛ ዓመት ባለፈው አርብ ታወሰ። ሙታን ተዘከሩ። ኒውዮርክ
23: ሜሪ ካትሪን መርፊ ቦፋ
24: ሄሱስ ነፕታሊ ካቤሳስ።
22: ዋሽንግተን አሜሪካ መከላከያ ሚኒስቴር ቅጥር ግቢ ውስጥም እንዲሁም ሆላም የአልቃይዳ አባላት ናቸው የተባሉ ወጣቶች የጠለፏቸው አውሮፕላኖችን ከየህንፃ ምድሩ ጋር አላትመው 2996 ሰዎች ተገለዋል። የጥቃቱ ዝግጅት ትክክለኛ ዓላማው፣ ጥቃቱን መከላከል ያልተቻለበት ምክንያት በርግጥ ዛሬም እንዳጠያየቀ ነው። የሴራ ትወራው ያከራክራል። የጸረ ሽብር ጦርነት የተባለው አጸፋ ጥቃትም ዓለምን በጣሙን ገሚስ እስያና አፍሪካን እያተራመሰ ነው። ፕሬዚደንት ዶናልድ ትራምፕ ባለፈው አርብ እንዳሉት ግን 5ኛ ዓመቱን የደፈነው ውጊያም ወደፊትም ይቀጥላል። እስከመቼ? ላፍታም አብረን እንዘክር ምናልባት እንጠይቅም። ማክሰኞ ነው። ለኢትዮጵያውያን አዲስ ዓመት በረቀ 1994። ለአሜሪካኖች ለተቀረው አብዛኛ ዓለምም የካናዳው ጠቅላይ ሚኒስትር ማርክ ካርኔ ባለፈው አርብ እንዳሉት ተራቀን ነበረ። መስከረም 11/2001 ከዚህ በኋላ ያለው ዘመን በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ለኒውዮርኮች ያውም የሥራ የጥድፊያና የሩጫ ጠዋት ነበረ። ግን ሞቃቱ በጋ ቀዝቀዝ፣ ፀሐይዋ ለስለስ፣ ሰማዩ ጥርት ደግሞም ድምቅ ያለ ስለነበር እሷ እንዳለችው ደስ የሚል ጠዋት ነበረ።
2: በጣም ቆንጆ ቀን እንደነበረ አስታውሳለሁ። እንዴት ጥርት ያለ ሰማያዊ ሰማይ እንደነበረ አስታውሳለሁ።
22: ስልጣን ከያዙ 9ኛ ወራቸውን የጀመሩት ፕሬዚደንት ጆርጅ ደብሊው ቡሽ ፍሎሪዳ ነበሩ። መሐመድ አታና 4 ባልደረቦቹ ከቦስተን ወደ ሎስ አንጀለስ ከሚበረው አውሮፕላን ተሳፈሩ። ጧት ነው፣ ለሁለት ሰዓት አንድ ደቂቃ የቀረው። የበረራ ቁጥሩ ልክ እንደ ዕለቱ 11 ነበረ። ከጠዋቱ 2:15 የዩናይትድ ኤርላይንስ አውሮፕላን 175 እሱም እንደ ቀዳሚው ከቦስተን ተነሳ። የአሜሪካን ኤርላይንስ የበረራ ቁጥር 177 ከዳላስ ከጠዋቱ 2:42 ዩናይትድ የተባለው አየር መንገድ አውሮፕላን የበረራ ቁጥር 93 ከኒውዮርክ ኒውጀርሲ ተነሳ። 2:46 ደቂቃ መሐመድ አታና ተከታዮቹ የተቆጣጠሩት የበረራ ቁጥር 11 አውሮፕላን የዓለም የንግድ ማዕከል ከሚባሉት የኒውዮርክ መንትያ ህንፃዎች ከአንደኛው ጋር ተላተመ። ከ19 ደቂቃዎች በኋላ የበረራ ቁጥር 175 የተሰጠው አውሮፕላን ሁለተኛውን የኒውዮርክ ህንፃ ገንድሶ ጣለው። የካፒታሊዝም ዋና አብነቶቹ መንታ ህንፃዎች በቅጽበት ያስከሬን፣ የፍርስራሽ፣ የመስተዋት ስብርባሪ ክምር፣ የጩኸት ዋይታ ማዕከላት ሆኑ። ጥቃቱ ሲፈጸም ፕሬዚደንት ጆርጅ ቡሽ ሳራሶታ ፍሎሪዳ የአንድ ትምህርት ቤት ተማሪዎችን ስለ ትምህርት እያነጋገሩ ነበረ። ፕሬዚደንቱ ከመሩት የመልክተኞች ጓድ ጋር አብሮ የተጓዘው ጋዜጠኛ ስቲቭ ሆላንድ እንደሚያስታውሰው ቡሽ ከኒውዮርኩ ህንፃዎች የመጀመሪያው መመታቱን ሲሰሙ የፓይለቶች ስህተት ብለውት ነበረ። ሁለተኛው መደገሙ ሲነገራቸው ግን ፊታቸው ተለዋወጠ። እንደ ጋዜጠኛው
2: የቤተ መንግስታቸው የበላይ ኃላፊ አንድሪው ካርድ ሁለተኛው አውሮፕላን ሁለተኛው ህንፃ መምታቱን ለፕሬዝዳንቱ በጆሯቸው ሹክ ሲላቸው የፊታቸው መላወጥ መደንገጣቸውን አመላካች ነበረ። በጣም መጥፎ ነገር እንደደረሰ ያወቁት ያኔ ነው።
22: 3:37 ደቂቃ የበረራ ቁጥር 77 በዩናይትድ ስቴትሱ መከላከያ ሚኒስቴር ፔንታጎን ህንፃ ላይ ተከሰከሰ። ኋላ አልቃይዳ ያዘመታቸው አሸባሪዎች መሆናቸው የተነገረው 19 ወጣቶች ከመንገደኞች ማጓጓዣነት ወደ ሚሳኤል ከለወጧቸው አውሮፕላኖች አራተኛው ዋሽንግተን ሜዳ ላይ ተፈጠፈጠ። ምጽአት የአራቱም አውሮፕላኖች መንገደኞች፣ ሰራተኞች፣ ኒውዮርክና ፔንታጎን ህንፃዎች ውስጥ የነበሩ ሰዎች፣ የአደጋ መከላከያ ባልደረቦች በድምሩ 2,996 ሰዎች፣ አሸባሪዎቹም ሁሉም አለቁም። የሌላ ሀያሊቱ ሀገር መሪ ፊት ሲለዋወጥ የአሜሪካም የዓለምም ሁለንተናዊ ስርዓት የመለወጡ ምልክት ሆነ። በጋዜጠኛ ስቲቭ ሆላንድ አባባል ዓለም እንደገና ተሰራዘች።
6: 9/11 remade the world, I would say.
2: 9/11 ዓለምን ዳግም ሰራ ባይ ነኝ። ትርምስ ነው። ትርምስ ማለት ይችላልው። ጭንቀት ሌላው ቃል ሊሆን ይችላል። ምክንያቱም ሌላ ምን ያህል ስጋትና አደጋ እንዳለ አታቅም። አራት አውሮፕላኖች ጠልፏል። ሌሎችም ስለመጥለፍ አለመጥለፋቸው አናቅም ነበር።
22: በይፋ እንደተነገረው ዓለም አቀፉ አሸባሪ ድርጅት አልቃይዳ አደጋውን ለመጣል ያደረገው የረጅም ጊዜ ዝግጅት፣ የአሸባሪዎቹ ጥንቃቄ፣ ድፍረት፣ ውስብስብ ወጥመዶችን የማለፋቸው ጥበብ፣ የስለላ እውቀት፣ ገንዘብ፣ ሀብት ብልሃቱ ሞልቶ የተረፋት ሀገር አደጋውን መክታት ካልቻለችበት ምክንያት ጋር ተዳምሮ ዛሬም ድረስ ብዙዎች ችን እንዳጠያየቀ ነው። ጥናቶች እንደጠቆሙት ከየአምስቱ አሜሪካዊ አንዱ አደጋው ከራሱ ከዩናይትድ ስቴትስና ከጥብቅ ወዳጆቿ የፖለቲካ የስለላና የኢኮኖሚ ስርዓት የመነጨ ነው ብለው ያምናሉ። ጀርመናዊው የታሪክ አጥኚ ክላውስ ኦቨርሃውዘር እንደሚሉት የመስከረም 2001 ጥቃት የዓለምን የጸጥታ አጠባበቅ የስለላ ስርዓት የምጣኔ ሀብት አደረጃጀትን ብቻ ሳይሆን የኮንስፓይረሲ ወይም ሴራ ትወራ ሙግትንም ጭምር ነው የለወጠው። ጥርጣሬ፣ ሙግት፣ ክርክሩም እስከዛሬ ቢቀጥልም ፕሬዚደንት ጆርጅ ደብሊው ቡሽ ሁለቱ የኒውዮርክ ህንፃዎች የነበሩበትን ስፍራ የዚያን ቀን ሲጎበኙ እንዳሉት የአሜሪካ ምህረት የለሽ አጸፋም በእለታት ልዩነት ዓለምን አዳርሷል።
2: በሺዎች የሚቆጠሩ ዜጎቻችን ስናስብ መላ ሀገሪቱ ከኒውዮርክ፣ ከኒው ጀርሲ እና ከኮኒከቲከት ጥሩ ህዝብ ጎን ቆሟል። እሰማቸዋለሁ። የተቀረው ዓለምም ይሰማቸዋል። እነዚህን ህንፃዎች የገነደሱ ሰዎች ሁላችንንም በቅርቡ ይሰሙናል።
22: አላበሉም። ጦርነት በሽብር ላይ የተባለው ሁለንተናዊ ዘመቻ ታወጀ። ጥቃቱን አድርሷል የተባለው የዓለም አቀፉ አሸባሪ ድርጅት የአልቃይዳና የሌሎች በነፍ የሚዋጉ በአብዛኛው የእስልምና እምነት ተከታይ ቡድናት አባላት፣ ተባባሪዎች፣ ደጋፊዎች የሚባሉ ሁሉ በመላው ዓለም ይገደሉ፣ ይታሰሩ፣ ታደኑ ያዙ። ዩናይትድ ስቴትስ ጦር የአልቃይዳ መሪዎች የተሸሸጉባት አፍጋኒስታንን ወረረ። ጥቅምት 7 ነበረ 2001። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ አንድ አባል ሀገር ሲጠቃ ሁሉም አባላት እንደተጠቁ ተቆጥሮ አጥቂውን በጋራ ያጠቃሉ የሚለው ደንብ አንቀጽ 5 ለመጀመሪያና እስካሁን ለመጨረሻ ጊዜ ስራ ላይ ዋለ።

0: የአልቃይዳ የሌሎች አነስተኛ ቡድናትንና የታሊባንን ተዋጊዎች ለማጥፋት ይዋጋ ገባ። የአፍጋኒስታን ውጊያ ግልጽ አሸናፊና ተሸናፊው ሳይለይበት ኢራቅ ተወረረች። መጋቢት 2003 የተባበሩት መንግስታት ድርጅት ቻርተር የጸጥታው ጥበቃ ምክር ቤት ስምምነት የጋራ ውሳኔ የሀገራት ሉዓላዊነት እና የመሳሰሉ ስነ ምግባሮች ዓለም አቀፍ ደንቦችና ውሎች ደንቦቹን ከማንም ቀድመው ባረቀቁ ባጸደቁና ያስከብሩታል በሚባሉት በዋሽንግተንና በለንደን መሪዎች ተደፈጠጡ። ጸረ ሽብር ጦርነቱ አፍጋኒስታን፣ ፓኪስታን፣ ኢራቅ፣ የመን፣ ሶሪያ፣ ፍልስጤም ግዛቶች፣ ሶማሊያ እያለ ሊቢያም ደረሰ። የጦርነት ዋጋ የተባለ ጥናት እንዳስታወቀው ከመስከረም 11 2001 በኋላ ዩናይትድ ስቴትስ በመራችና ባስተባበረችው ጦርነት 940 ሺህ ያክል ህዝብ በቀጥታ ተገድሏል። ከ3.6 እስከ 3.8 ሚሊዮን የሚገመት ህዝብ ስደት፣ ረሃብና በሽታን በመሳሰሉ ተዘዋዋሪ ጉዳቶች ሞቷል። አንዲት ዩናይትድ ስቴትስ ብቻ ወደ 8 ትሪሊዮን ዶላር የሚገመት ገንዘብ ከስክሳለች። አፍጋኒስታን፣ ኢራቅ፣ ሊቢያና የመንን የመሳሰሉ ሀገራት ፈርሰዋል። ሶሪያም ተዳክማለች። የሳህል አካባቢ መንግስታት አሁንም ድረስ ከተለያዩ ሸማቂ ቡድናት ጋር እየተዋጉ ነው። የሶማሊያ መንግስትና መንግስትን የሚደግፈው የአፍሪካ ህብረት ሰራዊትም ከሶማሊያ አክራሪ ደፈጣ ተዋጊ ቡድን ከአሸባብ ጋር የገጠሙት ጦርነት ዘንድሮም ለ20ኛ ዓመት እንደቀጠለ ነው። ካለፈው የካቲት ወዲህ ደግሞ ተረኛዋም ኢራን ሆናለች። የዩናይትድ ስቴትስና የእስራኤል መሪዎች የዓለም ቁጥር አንድ የአሸባሪዎች አደራጅና ደጋፊ ባሏት ኢራን ላይ የከፈቱት ጦርነት ከፋርስ ባህረ ሰላጤ እስከ ሜዲትራኒያን ባህር፣ ከሆርሙዝ ወሽመጥ እስከ ባብኤል መንደብ ወሽመጥ የሚደርሱ አካባቢዎችን እያጋየም ዓለምን በነዳጅ ጥማት እየቀጣ ነው። የአሜሪካና የእስራኤል መሪዎች ጦርነቱን ሲከፍቱ በስድስት ሳምንታት ውስጥ በድል ለማጠናቀቅ ቃል ገብተው ነበረ። ቃል በኗል። ድሉም የለም። ውጊያው ግን ለሰባተኛ ወር ቀጥሏል። ዋሾም አባይ ሐሰተኞችን የሚጠይቅ ዓለም በርግጥ የለም። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት አርብ እንዳሉት ደግሞ የመስከረም 11ዱ ጥቃት 25ኛ ዓመት ዝክር፣ አሜሪካም የውጊያ ቃሏን የምታድስበት ዕለት ነው።
1: ዛሬ ከ25 ዓመታት በፊት በእነሱ በማቾች ስም የገነባነውን ክብር ቃል ኪዳን የምናድስበት ዕለት ነው። መቼም ቢሆን ጨርሶ አንረሳውም። ዛሬም የምንዋጋው ለዚህ ነው። ምርጫ የለንም፣ ድል ብቻ። ጠንክረን እንዋጋለን፣ ለማሸነፍ እንዋጋለን።
0: ተጠራጣሪዎች ዛሬም አሳማኝ ምክንያት ፍለጋ ይጠይቃሉ። መመለስ የሚገባቸው ወይም ተጠያቂዎች ይዋጋሉ። የተቀረው ዓለም አስከሬን ቁስለኛ ተሰዳጅ መከረኛ ይቆጥራል። ጊዜውም ይሮጣል። ነጋሽ መሐመድ ነኝ። ቸር ያሰማን።
2: አድማጮች፣ በመቀጠል ወደ ሳምንታዊ የስፖርት ዝግጅታችን ነው የምንሄደው። ዳታ ምራት ዲንሳ አዘጋጅቶታል። አድማጮች፣ እኔ እዚህ ላይ ልሰናበታችሁ። ከዝግጅቱ ጋር መልካም ቆይታ።
3: ኢትዮጵያዊቷ አትሌት ልቅና አምባው አዲስ ታሪክ ጽፋለች። በአንድ ጀንበር ሚሊዮን ብሮችን አፍሳለች። የኢትዮጵያ ተወካይ የእግር ኳስ ክለቦች ለአፍሪካ መድረክ ጥሩ ጅማሬ እያሳዩ ነው። ማንቸስተር ሲቲ በአወዛጋቢ ጎል የደርቢ ተቀናቃኙን ድል ነስቷል። የዳኞች ምክር ቤት ይቅርታ ጠይቋል። ጤና ይስጥልን አድማጮቻችን፣ ሳምንታዊው የስፖርት ዝግጅታችን እነሆ ጀመረ። አትሌቲክስ፣ እግር ኳስ፣ የሜዳ ቴኒስና የሞተር ሽቅድምድም መረጃዎቻችን ከብዙ በጥቂቱ ተሰባስበዋል። ታምራት ዲንሳ ነኝ፣ አብራችሁን ቆዩ። አትሌቲክስ

0: ኢትዮጵያዊ አትሌት ልቅና አምባው ከፍተኛ የገንዘብ ሽልማት የሚያስገኘውን የአመቱን የአልቲሜት የ5000 ሜትር የሩጫ ውድድር አሸነፈች። አትሌቷ ትናንት እሁድ ሃንጋሪ ቡዳፔስት ውስጥ የተካሄደውን የርቀቱን ውድድር በድንቅ ብቃት ማሸነፍ ችላለች። ርቀቱን 14 ደቂቃ ከ30 ሰከንድ ከ36 ማይክሮ ሰከንድ በሆነ ሰዓት አሸንፋ የወርቅ ሜዳሊያውን ስታሸንፍ፣ ለርቀቱ የተዘጋጀውን የ150,000 ዶላር ሽልማት በማፈስ የመጀመሪያዋ ኢትዮጵያዊት በመሆን ስሟን በደማቅ ቀለም ማጻፍ ችላለች። በውድድሩ አትሌት ፋንታይ በላይነ፣ ፍሬዌኒ ኃይሉና አለሽኝ ባወቀ ከ3 እስከ 5ኛ ደረጃ ይዘው ሲያጠናቀቁ እንደየቅደም ተከተላቸው ከ40,000 እስከ 16,000 አሜሪካ ዶላር ተሸላሚ መሆን ችለዋል። በውድድሩ አውስትራሊያዊቷ ጄሲካ ሄል ሁለተኛ ሆናለች። እግር ኳስ ከሀገር ውስጥ መረጃዎች ስንጀምር በአፍሪካ ቻምፒየንስ ሊግ እና የኮንፌዴሬሽን ዋንጫ ተሳትፎ ያረጋገጡት ሁለቱ የኢትዮጵያ ክለቦች የሲዳማ ቡናና ወልዋሎ አዲግራት የቅድመ ማጣሪያ ውድድሮቻቸውን ድል አድርገዋል። በአፍሪካ ቻምፒየንስ ሊግ የምድብ ማጣሪያ ለመግባት ከቻዱ አይግሎስ ጋር የገጠመው ሲዳማ ቡና በደርሶ መልስ 3-0 በማሸነፍ መንገዱን አቃንቷል። ይህንን ጨምሮ ስለ ክለቦቹ ወቅታዊ ሁኔታ የአዲስ አበባውን ተባባሪ ዘጋቢያችን ኦምና ታደለን በስልክ አነጋግሬዋለሁ።
1: ሁለቱ ክለቦች ሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ በአፍሪካ ቻምፒየንስ ሊግ እና በካፍ ኮንፌዴሬሽን ዋንጫ ላይ ተሳትፏቸውን እያደረጉ ነበር። በመጀመሪያ ዙር ማጣሪያ ውድድር ወልዋሎ አዲግራት ዩኒቨርሲቲ የገጠመው የሱዳኑን አሊላል አልሳህል የተባለውን ክለብ ነበር። የመጀመሪያውን ጨዋታ ኪጋሊ ላይ 2-1 ተሸንፎ ነበር የመጣው። የመልሱን ጨዋታ ቀዳሚ አድርጎ በካርሎስ ዳምጦ 2 ጎሎች 2-1 በተመሳሳይ ውጤት በማሸነፉ በአጠቃላይ በድምር ውጤት ሁለቱ ክለቦች 3 አቻ ሆነዋል። በዛ ምክንያት በተሰጠው የመለያ ምት ወልዋሎ አዲግራት ዩኒቨርሲቲ 4-1 በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። የወልዋሎ ግብ ጠባቂ አማር ፋል በጨዋታው ላይ 2 የመለያ ምቶችን በማምከን ትልቅ ጀብድ ፈጽሟል። እንዲሁም አጥቂው ካርሎስ ዳምጠው በአጠቃላይ 3ቱም የወልዋሎን ጎሎች በሁለቱ የጨዋታዎች ማስቆጠር የቻለ ተጫዋች ሆኗል። ለዚህም የኢትዮጵያ ብሔራዊ ቡድን ጥሪ ቀርቦለት ማክሰኞ ሐዋሳ ለዝግጅት ይገኛል ማለት ነው። በአፍሪካ ዋንጫ ማጣሪያ ኢትዮጵያ ብሔራዊ ቡድን ከሱዳን እና ከሴኔጋል ጋር ያለበት ጨዋታ ማለት ነው። ሲዳማ ቡና ትናንትና እንዲሁ በድሬዳዋ ስቴዲየም ከቻዱ ሻምፒዮን ኤግሎ ጋር ነበር ጨዋታውን ያደረገው። እንዲሁም ሲዳማ ቡና ከጥሩ የጨዋታ ብልጫ ጋር 3-0 ማሸነፍ ችሏል። አቤል ያለውን 2 ጎል ሲያስቆጠር፣ ደስታ ደግሞ 1 ጎል ማስቆጠር ችሏል። በቀጣዩ ዙር ሲዳማ ቡና ከሱዳኑ ያለብ አሄር ጋር ይገናኛል። እንዲሁም ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከፍተኛ ገንዘብና በጀትን እያወጣ ካለው የሊቢያው ክለብ አልአህሊ ትሪፖሊ ጋር ይጋጠማል ማለት ነው። ሁለቱ ቡድኖች የቀጣይ ጨዋታዎችን የሚያደርጉት በጥቅምት ወር ላይ ይሆናል። እንዲሁም እነዚህን ጨዋታዎች ማሸነፍ የሚችሉ ከሆነ ሁለቱም ክለቦች ለመጀመሪያ ጊዜ በቻምፒየንስ ሊግ እና ኮንፌዴሬሽን ዋንጫ የምድብ ድልድል ውስጥ መግባት ይችላሉ። የኢትዮጵያ ክለቦች ከ2017 በኋላ እንደ አውሮፓውያን አቆጣጠር ቅዱስ ጊዮርጊስ ወደ ምድብ ካለፈ በኋላ ለቤጫ ምንም የኢትዮጵያ ለዚህ ያንን ታሪክ መቀየርም ጥሩ አጋጣሚ ይሆንላቸዋል ማለት ነው። ሁለቱ ክለቦች የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከጀመሩ ከአንድ ሳምንት በኋላ ነው ጨዋታዎቻቸውን የሚያደርጉት። ስለዚህ በቂ የመዘጋጃ ጊዜና የተወሰነ የማገገሚያ ጊዜ ይኖራቸዋል ማለት ነው።
0: እንደው ቅድም እንዳነሳኸው የኢትዮጵያ እግር ኳስ ክለቦች በተለይ እነ ቅዱስ ጊዮርጊስ፣ የኢትዮጵያ ቡና፣ ከዛ በኋላ ደግሞ ወላይታ ዲቻ ይመስለኛል የተሻለ ውጤት በዚህ መድረክ ያስመዘገቡ፣ ነገር ግን በዚህ በአፍሪካ ታላቁ የእግር ኳስ መድረክ በተለይ ቻምፒየንስ ሊግ ላይ ውጤታማ ሲሆኑ አይታይም። እነዚህ ክለቦች እንደው ምን ያህል መራመድ ይችላሉ ብለህ ታስባለህ?
1: ያው የተሻለ መራመድ የሚችሉባቸው አጋጣሚዎች መፍጠር ይቻላል። ምክንያቱም ለምሳሌ አሊላልን የሚገጥመው ሲዳማ ሜዳ ውጪ ከሩዋንዳ ላይ ነው ጨዋታው የሚያደርገው። አሊላል አሁን ባሉ የሱዳን ወቅታዊ ሁኔታ ምክንያት በገለልተኛ ሜዳ ነው ጨዋታዎችን እያደረገ የሚገኘው። ስለዚህ የዚህ የሆም አድቫንቴጅ ስለማይኖር ያንን መጠቀም የሚችልበት አጋጣሚ ይኖራል ሲዳማ ቡና። ነገር ግን አሁን ባለው ሁኔታ የሂላል ትንሽ ጠንካራ ተጋጣሚ ነው። ቀጣይ ወደ ምድብ ለማለፍ ብቻ ስለሆነ ጨዋታዎች የሚደረጉት እጅግ ፈታኝ ክለቦች ናቸው የሚያገኟቸው። ወልዋሎ አዲግራት ዩኒቨርሲቲ ከገጠመው የሱዳን ክለብ ሂላል አልሳህል የተሻለ ቁመና ላይ በፋይናንስም በአደረጃጀትም በጨዋታ መንገድም ካለው አልአህሊ ትሪፖሊ ጋር ነው ጨዋታ የሚያደርገው። ስለዚህ ለሁለቱ ቡድኖች ጨዋታዎቹ እጅግ ፈታኝ የሆኑ 180 ደቂቃዎችን ነው የሚገጥሟቸው። ነገር ግን በተለይ በመጀመሪያ ጨዋታ ላይ የሚያሳኩት በሜዳቸው የሚያሳኩት ውጤት ለቀጣይ ዙር ለማለፍ ይበልጥ የሞራል ስንቅ ይሆናቸዋል የሚል ግምት በሰፊው ይሰጣል። ነገር ግን እንደጠቀስኩት ጨዋታዎቹ እጅግ ጠንካራ ናቸው። ስለዚህ የጨዋታ ማስተዳደር አቅም፣ ጨዋቾች ወቅታዊ ብቃት መሻሻል፣ እንዲሁም የክለቦቹ አሁን ባለው የጨዋታ መንገድ ላይ ትንሽ መስራት ቢችሉ የተሻለ ውጤት ለማግኘት የሚችሉባቸውን ሞመንቶች መፍጠር ይችላሉ በሁለቱ ጨዋታዎች።
0: መልካም። ኦምና ታደለ ከአዲስ አበባ አመሰግናለሁ።
1: እኔም አመሰግናለሁ ታምራት።
0: በሌሎች የእግር ኳስ ወሬዎች የአውሮፓ ሀያላ ሊጎች በሳምንቱ የመጨረሻ ቀናት የተከናወኑ አበይትና አነጋጋሪ ሁነቶችን ወደ ተመለከትንበት መረጃዎች እንሻገራለን። ቀዳሚው ፕሪሚየር ሊግ ነው። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት ከሚከናወነው የሊድስ ዩናይትድ እና ኒውካስትል ዩናይትድ ጨዋታ በቀር ሁሉም ተከናውነዋል። ከነዚህ ሁሉ ግን እጅጉን ተጠባቂ ከነበሩ ጨዋታዎች መካከል በማንቸስተር ደርቢ ዩናይትድን ከሲቲ ያገናኘው የኦልትራፎርዱ ግጥሚያ ቀዳሚ ሆኗል። ምንም እንኳን የሁለቱ ተቀናቃኞች ፍልሚያ በማንቸስተር ሲቲ የኤርሊንግ ሃላንድ ጎል 1-0 አሸናፊነት ቢጠናቀቅም ውድድሩ ከተጠናቀቀ በኋላ ጭምር አነጋጋሪ ከነበሩ ጉዳዮች ውስጥ በቪዲዮ ረዳትነት የተሰጠው ከጨዋታ ውጪ የነበረውን ጎል ዳኛው ማጽደቃቸው የተመለከተ ነበር። ከጨዋታው መጠናቀቅ ከጥቂት ሰዓታት በኋላ የዳኞች የበላይ አካል ውሳኔው በስተት መፈጸሙን አምኖ የተቀበለበትን ይፋዊ መግለጫ ማውጥቷል። ምንም እንኳን የዳኞች የበላይ የጎሉ መጽደቅ ውሳኔው የተሳሳተ መሆኑን ቢያምንም በሁለቱ ክለቦች ውጤት ላይ የሚያስከትለው ለውጥ ግን አይኖርም። በሌላ የሊጉ ጨዋታ መሪው አርሰናል ከሜዳው ውጪ ሄዶ ጥቋቁር ደመቶች ሰንደርላንድን የገጠመበት የቅዳሜው ጨዋታ ትኩረት የተሰጠው ነበር። አርሰናል አምና ከሜዳው ውጪ ተጉዞ ሰንደርላንድን በገጠመበት ወቅት ተፈትኖ ነጥብ ጥሎ መመለሱ የሚታወስ ሲሆን ዘንድሮም ተመሳሳይ ዕጣ ፈንታ ሊገጥሞ ይችላል ተብሎ በብዙዎች ዘንድ ተጠብቆ ነበር። ነገር ግን አርሰናል በእጅጉ በተፈተነበት የቅዳሜ ምሽት ጨዋታው በቡርኖ ጉማሬሽ የጨዋታና የቡካዮ ሳካ የፍጹም ቅጣት ምት ጎሎች 2-0 አሸንፎ ነጥቡን 12 በማድረስ ሊጉን መምራት የጀመረበትን ድል ተጎናጽፏል። ሲቲ በተመሳሳይ ነጥብና አንድ የጎል ልዩነት ሁለተኛ ሆኖ ሲከተል፣ ሊጉን አዲስ የተቀላቀለው ሃል ሲቲ በ8 ነጥቦች ሶስተኛ፣ እንዲሁም ብራይተን በ7 ነጥቦች አራተኛ ሆኖ ይከተላሉ። ኮቨንተሪ፣ አስቶን ቪላና ፉልሃም ከስር ወደ ላይ የወራጅ ቀጠና ውስጥ ይገኛሉ። በስፔን ላሊጋ በሳምንቱ የመጨረሻ ቀናት በግብ ጎርፍ የታጀቡ ማራኪ ጨዋታዎች ተስተናግደዋል። ባርሴሎና ከሜዳ ውጪ ተጉዞ ሌቫንቴን በገጠመበት ጨዋታው 4-2 በማሸነፍ ሊጉን ከወዲሁ በ3 ነጥብ ልዩነት መምራት የቻለበትን ውጤት አስመዝግቧል። የሃንሲ ፍሊክ የዚህ ዓመት ስብስብ ቫሌንሺያን 5-0 ካሸነፈ በኋላ ይህንን ውጤት ማስመዝገቡ አስፈሪውን ባርሴሎና እየመለሰ ይሆን ተብሎለታል። ሌላው ተቀናቃኙ ሪያል ማድሪድ በሳንቲያጎ ቤርናቦ ራዮ ቫዮካኖን አስተናግዶ 4-1 በማሸነፍ ነጥብ የጣለበትን ያለፈው ሳምንት ውጤት በማካካስ ወደ አሸናፊነት ተመልሷል። በሌላ በኩል አትሌቲኮ ማድሪድ በሳን ሴባስቲያን ሪያል ሶሴዳድን 3-0 በሆነ ሰፊ ውጤት አሸንፏል። በሁለተኛው አጋማሽ አሌክሳንደር ግሪማልዶ በፍጹም ቅጣት ምት፣ እንዲሁም ዮናታን ዳቪድ እና ጁሊያኖ ሴሜኦኔ ተጨማሪ ግቦችን ለአትሌቲኮ አስቆጥረዋል። ሊጉን ባርሴሎና በ15 ነጥቦች ሲመራ፣ ሪያል ማድሪድ በ12 ነጥቦች ይከተላል። አላቬስ እና አትሌቲኮ ማድሪድ በተመሳሳይ 10 ነጥቦች እስከ 4ኛ ደረጃ ያለውን ስፍራ ይዘዋል። ቡንደስሊጋ። በሶስተኛው ሳምንት የቡንደስሊጋ ጨዋታዎች ፍራይቡርግ ድንቅ ግስጋሴ እያደረገ ያለበትን ሁኔታ ያጎላ ነበር። ኤስሲ ፍራይቡርግ ቦሩሺያ ሞንቼግላድባህን 5-0 በማሸነፍ የደረጃ ሰንጠረዡን በበላይነት እየመራ ይገኛል። ግላድባህ በሁለተኛው አጋማሽ አንድ ተጫዋች በቀይ ካርድ በማጣቱ ከፍራይቡርግ የተከፈተበትን የጎል ናዳ ለማስተናገድ ተገዷል። ቦሩሺያ ዶርትሙንድ በሜዳው ፖደርቦርንን 3-0 ሲያሸንፍ፣ አርቢ ላይፕሲጅ ሃምቡርግን 5-0 ረቷል። ባየር ሙኒክ በበኩሉ ከሜዳ ውጪ ተጉዞ አልቨርስበርግን በገጠመበት ጨዋታ ቤልናርት ካርልና በሃሪኬን ግቦች 2-1 አሸንፎ ወሳኝ 3 ነጥቦች ሰብስቦ ተመልሷል። ሊጉን ፍራይቡርግ በ9 ነጥቦች ሲመራ፣ ዶርትሙንድ በተመሳሳይ 9 ነጥብ ሁለተኛ፣ አውስቡርግና ሙኒክ 3ኛና 4ኛ ናቸው። በሌሎች ስፖርታዊ ክንዋኔዎች የሜዳ ቴኒስ የጀርመኑ ኮከብ አሌክሳንደር ዚቨርቭ አሜሪካዊውን ቤን ሸልተንን ኒውዮርክ ባስተናገደችው የዩኤስ ኦፕን ታላቁ የሜዳ ቴኒስ የፍጻሜ ጨዋታ በማሸነፍ የዓመቱን የመጀመሪያውን የግራንድ ስላም ዋንጫ አንስቷል። በሴቶች ደግሞ ካዛኪስታናዊቷ ኤሌና ሪባኪና ቤላሩሳዊቷ አሪና ሳባሌንካን በመርታት የዩኤስ ኦፕን ዋንጫን ማንሳት ችላለች። በሞተር ስፖርት በፎርሙላ 1 የማድሪድ ግራንድ ፕሪ የማጣሪያ ውድድር ማክላረን በላንዶ ኖሪስ አማካ ኝነት ኬሚ አንቶሊን በ0.011 ሰከንድ ብቻ ቀዳሚ ሆኗል። እንግዲህ አድማጮቻችን ለዛሬ ብለን ያሰባሰብናቸው አበይት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ሳምንት በአዳዲስ ስፖርታዊ መረጃዎች ዳግም እንጠብቃቸዋለን። እስከዛው ቸር እንሰንብት። ጤና ይስጥልን።